0: Sleepless night, and I live in the absence of light.
1: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን በአትኮክ ራዲዮ 96.5